ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰዋ ደማመር እድሜ ገም ለኪዮና አልኩል እንዳሰብ ነው ናሸናለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሩ ትሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናለኛ ለራስ